0: እንደምናምሽታችኋል አድማጮቻችን። ለማክሰኞ ግንቦት 25 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በኦሮሚያ ክልል ምስራቅ አርሲ በታጣቂዎች በተፈጸመ ጥቃት ሰላማዊ ሰዎች መገደላቸውና ሌሎች ጉዳቶች መድረሳቸው
1: በሃያቶች ሁለት ሞቷል። አሁን በትናንትናው አንድ ሞቷል፣ አንድ ቆስሏል። ከሙስሊም ደግሞ ያገር አባት አንድ በተወሳ ሆኖ ብሎ አሁን እየተገደሏል። የእነኛ ሬሳቸው እስካሁን ተነሱ አልተቀበረ።
0: አሜሪካ በአፍሪካ ሀገራት የሚገኙ በርካታ የቪዛ ማዕከላትን ልትዘጋ መሆኑን የተመለከተና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። አሜሪካ በአፍሪካ ሀገራት በርካታ የቪዛ ማዕከላትን ልትዘጋ ነው። የአሜሪካ መንግስት በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎችን በማጠፍ ወደ 20 ሊቀንስ መሆኑ ሲገለጽ፣ አዲስ አበባ የቪዛ ማዕከል ከሚባሉት አንዷ ሆና እንደምትቀጥል ተዘግቧል። የአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ የኤምባሲዎችን ቁጥር በከፍተኛ መጠን ለመቀነስ ባወጣው እቅድ መሰረት ነው የቪዛ ሂደት በተወሰኑ ቦታዎች ብቻ እንዲታየ ወሰነው። በዚህ ውሳኔ መሰረት በተለያዩ የአፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩ ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ አሶሺየትድ ፕሬስ 3 ባለስልጣናትንና የውጭ ጉዳይ መስሪያ ቤቱን የውስጥ ማስታወሻ ጠቅሶ ዘግቧል። ይህ ውሳኔ የትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለው ሰፊ እቅድ ጋር በተያያዘ ኤምባሲዎቹ የሚሰጧቸውን የተለያዩ አይነት ቪዛዎች ለመቆጣጠር ያለመ ነው ተብሏል። ባለፈው ሳምንት በውጭ ጉዳይ ሚኒስቴሩ የጸደቀው ውሳኔ አርብ ዕለት በስልክ በተደረገ ስብሰባ ላይ ለአሜሪካ ዲፕሎማቶች መገለጹን አንድ ምንጭ ለአሶሺየትድ ፕሬስ አረጋግጧል። በዚህ ውሳኔ መሰረት በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ በተለያዩ ሀገራት ውስጥ የሚገኙና ማዕከላት የሚባሉ 20 የአሜሪካ ኤምባሲዎች ብቻ እንደሚሆኑ ተገልጿል። ኤፒ የተመለከተው የውጭ ጉዳይ መስሪያ ቤቱ የውስጥ ማስታወሻ 20ዎቹን ቪዛ የሚሰጡ የአሜሪካ ኤምባሲዎችን የያዘ ሲሆን ከነዚህ ውስጥም አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪም የኢትዮጵያ ተጎራባች ከሆኑት ሀገራት መካከል ጅቡቲና ኬንያ የሚገኙት ኤምባሲዎች የአሜሪካ ቪዛ የሚሰጥባቸው ናቸው። በሰኔ ወር ውስጥ ተግባራዊ እንደሚሆን በተነገረው በዚህ አሰራር ወደ አሜሪካ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካውያን በአገራቸው ውስጥ ቪዛው የማይሰጥ ከሆነ በአቅራቢያቸው ወደሚገኝ ሀገር በመሄድ ጥያቄያቸውን ማቅረብ ይኖርባቸዋል። ይህ አሰራር ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ የአፍሪካ ሀገራት ዜጎች የቪዛ ጥያቄ ላይ ከጣሏቸው ግዴታዎች ጋር ተደማምሮ የአሜሪካ ቪዛ ማግኘትን አስቸጋሪ እንደሚያደርገው እየተነገረ ነው። የአንዳንድ ሀገራት ዜጎች ቪዛ እንዳይሰጣቸው መገደብ፣ የቪዛ ቆይታ ጊዜን ማሳጠር፣ እንዲሁም ቪዛ ለማግኘት ከፍተኛ ገንዘብ ማስያዝ ከዚህ ቀደም በፕሬዝደንቱ ውሳኔ ተግባራዊ የተደረጉ አሰራሮች ናቸው። የፕሬዝደንት ትራምፕ አስተዳደር በቪዛ አሰጣጥ ላይ ጥብቅ ቁጥጥር ከማድረጉ በተጨማሪ በአፍሪካና በሌሎች ሀገራት ውስጥ የሚገኙ የኤምባሲና የቆንስላዎችን መጠን እንዲሁም የዲፕሎማቶችን ቁጥር ካለፈው ዓመት ጀምሮ መቀነሱ ይታወሳል። በምስራቅ አርሲ ዞን ሁለት ወረዳዎች እሁድና ሰኞ ዕለት በተፈጸሙ ጥቃቶች 13 ሰዎች መገደላቸውንና አንድ ቤተክርስቲያን መቃጠሉን ነዋሪዎችና የአካባቢው ኦርቶዶክስ ቤተክርስቲያን አገረ ስብከት ምንጮች ለቢቢሲ ተናገሩ። አብዛኛው ግድያ የተፈጸመው በዞኑ አሰቆ ወረዳ ውስጥ መሆኑን እማኞች ገልጸዋል። ቢቢሲ ያነጋገራቸውና በአካባቢው የቤተክርስቲያን አገልጋይ የሆኑ ግለሰብ በጥቃቱ ሚኒሻ የነበረው ወንድማቸው መገደሉን ገልጸው የ101 ዓመት ዕድሜ ያለው ጠለታ ገብርኤል ቤተክርስቲያን ከታቦተ ሕጉ ውጪ ሙሉ በሙሉ እንደወደመ ስለ ጥቃቱ ሲያብራሩ ተናግረዋል። የግለሰቡን ስም ለደህንነታቸው ስንል ያልጠቀስን ሲሆን ድምጻቸውንም ቀይረናል።
1: ለአድማ በታኞች እዛ ተመድበው ያሉ እነኛ ሶስት የሞታለ በ23 ሁለት ሞተዋል። አሁን በትናንትናው አንድ ሞቶ አንድ ቆስላለ። ከሙስሊም ደግሞ የአገር አባት አንድ በተወሳ ሆኖ ብሎ አሁንም የተገደሉ አሉ። የእነኛ ሬሳቸው እስካሁን ተነስቶ አልተቀበረ። በትናንትናው ቀን ደግሞ የተፈጸመ እነኛ ሶስቱ አንድ ጉድጓድ፣ እነኚህ ደግሞ እነሱ አልተቀበረ።

0: እስካሁን ሬሳቸውም አልተነሱ።
1: ለምንድን ነው ያልተቀበሩት?
0: በቃ ጦሩ ጠላት አሸነፈና ማንሳትም አልቻልንም። እኛ አሁን ህይወታቸው ያለፈው ትናንት ነው የተገደሉት።
1: ስለዚህ አስክሬን ለማንሳትም እምቢ ይላሉ ማለት ነው እነዚህ አጥቂዎቹ?
0: አዎ እንዴ፣ ለብን እኛም ታውን ሸሽተን ወደ ጎረቤት ደብረ ወደረቻ ተሻደሩን። ያው ማ ተሻድሩ አንጻች
1: አባት ሀዘን ላይ እንደሆነ አቃለው። ግን እንደው እነዚህ አጥቂዎች ማን ናቸው? ምንድነው እየሆነ ያለው? እንደው አጥርተው ቢነግሩን እንዴት ደስ ይለናል።
0: ሸኔ ነው ሸኔ ነው የፈጃቸው። ፈርታኑ የሚያቃጠለው ሸኔ ነው።
1: ሸኔ እንደሆነ እናንተ እንዴት ነው የምትለዩት? በምንድነው የምታውቁት?
0: እንዲህ በስናይበር አልመድረስ አላቸው ስንታውቆታቸው ነው የቆየ ነው። ለቀኑ 6 ሰዓት ድረስ ቅዳሜ እሁለት ግንቦት 23 ከጠዋቱ 11 ሰዓት ተኩስ የተጋጠምን ቀን 6 ሰዓት ሲል እኛ ተሸነፍን ሸሸን።
1: ታጥቀው ነው የመጡት? ምን ያህል ይሆናሉ?
0: ታጥቀዋል እንጂ ብዛታቸው ይሄ ነው ማለት አይቻልም። ብዛታቸው እንጂ ቢያንስ ከ2000 ምናምን።
1: ምን ላይ ነው ጥቃት የጀመሩት መጀመሪያ?
0: በመጀመሪያ በቤተክርስቲያኑ ጋርና በከተማው ላይ ነው የመጡት።
1: የትኛዋን ቤተክርስቲያን?
0: ጸሎታ ቅዱስ ገብርኤል የሚባለው ጸሎታ ቅዱስ ገብርኤል።
1: ጸሎታ ቅዱስ ገብርኤል። ለምንድን ነው ቤተክርስቲያኗ ላይ ኢላማ ያደረጉት?
0: አይወዱማ። ስለማይወዱ ነው ቤተክርስቲያን ኦርቶዶክስ ተከታዮችን ነው እየጎዱ ያሉ።
1: ይሄ ነገር የሃይማኖት ነው የብሔር ነው ምንድን ነው? በፖለቲካ ፍላጎት ነው? ምን ይመስልዎታል በእርሶ ግምገማ?
0: እሱማ የብሔር ጦር እንዲነሳ ነው አካሂዳቸው የሚፈልጉት። መሳሪያ ያዘን ክርስቲያንና ሚሊሻ ሙስሊሙም ሆኖ ታጣቂ ሚኒሻ የሆነን አይወዱም። ያው ታገኙ ይገላሉ፣ በእጅ ተያዙም ያርዳሉ፣ በቅቤ ነው የሚያርዱ። ወደ 6 ዓመታችን ነው ስንታደለ።
1: እነዚህ ታጣቂዎች የወታደር ልብስ አላቸው ወይ ዩኒፎርም አላቸው ወይ?
0: ቡሬ ነው እንደ መከላከያ ነው ልብሳቸው፣ ትጥቃቸውም እንደዛ ነው። የሚኒሻውም የአረንጓዴውን የልጁ የፖሊስ ልብስ የሚናባቅ አይነት ነው። 3 አይነት ልብስ አለ።
1: ምንድን ነው የሚፈልጉት ግን? ምንድን ነው ጥያቄያቸው? ምን እንድትሆኑ ነው? ውጡልን ነው? ምንድን ነው የሚፈልጉት?
0: ታጣኛ ምን እንደሚሉንም እኮ ግራ ነው የገባን። ምን የሚሉት የሚጠይቁት ያጠፋነው ነገር እንዳለ አስታርቁን ብለን ወረዳው ሁሉ ጠይቀናል። እርቅ አይፈልጉም እነኛ እኛን ለማጥፋት።
1: ቤተክርስቲያኑን አቃጠሉት?
0: ትናንት የተቃጠለ እስካሁን ይነጋል።
1: ጉዳቱ ምን ያህል ነው?
0: አረ ጠፍቷል። የለም እስካሁን ይነጋል እኮ ማጥፋትም አይቻል መሄድም አይቻል። ጠላት በዛል ስላለ ይነጋል። ጠላት ነው አሁንም የተቆጣጠረን ቦታ 102 ዓመቱ ነው። በ1817 ዓመተ ምህረት
1: መከላከያ ወይ ሌላ ኃይል አልገባላችሁም? እስካሁን አልደረሰም?
0: ገና አሁን መጥቶ ወደ በደጋው ክፍል ታሰኮ ወረዳ መጥቶ ወደ 40 የሚሉት ከተማ ላይ ደርሷል ይሉናል። እዛ አልደረሰም ገና።
1: በወቅቱ ቅዳሴ ላይ ሙሉ ምእመን ነበረ ወይ ቤተ ክርስቲያን? ምን ያህል ሰው ነበረ? እንደው
0: አይ የለም የለም፣ አስቀዳሽ ገና አልመጣም። ከዝታ ችግሩ አንጻር ወደ 12:30 ምናምን ነው ቅዳሴ የሚቀደሰው። አነጋብር አድርገን ነው የምንቀድሰው። ከችግሩ አንጻር ነው እንግዲህ የሚደረገው። ያው ከታቦተ ሕጉ በስተቀር ያለ ንብረት በሞላ ያው ወደመ፣ ተቃጠለ፣ ያው ተዘረፈ።
1: ታቦተ ሕጉ እንዴት ሊድን ቻለ? እናንተ ደርሳችሁ ነው?
0: አዎ፣ በወቱ እዛ ጋ ያለው ሚኒሻና እኛው እዛ ያለ ነው ካህናቶች ተኩቶ ተነስቶ ተያይዘን የማይሆንልን ሲሆን ካህናቶች አወጡትና ይዘው ተሸሹ።
2: የአሰኮ ወረዳ ነዋሪ የነበሩና ባለፈው ህዳር ወር የ12 ዓመት ሴት ልጃቸውና ሌሎች የቅርብ ዘመዶቻቸው መገደላቸውን ተከትሎ ከነ ቤተሰባቸው ሸሽተው በአዳማ እንደሚገኙ የገለጹና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን ግለሰብ ደግሞ ባለፉት ቀናት በተፈጸመው ጥቃት ስለደረሰባቸው ጉዳት እንዲህ ተናግረዋል።
3: ከዚህ ቀደም ልጆች ገለውብኝ መጥቼ ወደ አዳማ ነው ያለሁት። በዛ ከሰል በስልክ ነው የተረዳሁት ያለውን ችግር። ቀደም ሲልም የኦነግ ሸኔ በአሰኮ ወረዳ ላይ በአራቱ ቀበሌ ላይ በግማሽ በግማሽ ሸኔ ያስተዳደራል፣ ሸኔ ነው። ጥቃቱ ከተጀመረ ከ5 ዓመት በላይ ነው። መከላከያ ይቁምልን፣ ቋሚ መከላከያ ይቁምልን ብለን በምንጮህ ጊዜ መከላከያ የለም ራስህ መጠበቅ አለብህ ነው። ስራችን ግብርና እንጂ የወታደራዊ ስልጠና የለም። ሁላችንም ቤት ለቀ ነው። የኔ ራሱ ቤት አሁን 3 መኖሪያ ቤት አንድ ገጠር ከተማ ላይ ነበረው ተቃጠለ። 3 ጊዜ ቤት የተቃጥሏል። አሁን ቤት ባዶውን ቁጭ አለ ቤት። የኔም አሁን ቤት የተቃጠለው ለቀኑ ከወጣን ስንት ጊዜያችን ነው። ያ ባዶ ቤት ነው ተቃጥሎ ያለቁ። በአብዛኛ ሰው ለቆ ፈርቶ ወደ ጎረቤት ሀገር ሸሽቶ ሙያተኛ የሚሰራበት እንኳን የለም። እዛ እየተሰራ እየተኖረ እንጂ ምንም ነገር የለም። ሰው ወደ እግዚአብሔር እየጮህን ነው፣ ወደ መንግስትም እየጮህን ነው። እንግዲህ

0: ናቸው። እስቲ
1: ቤተሰቦችስ እንደው አሁን እርሶ ከባለቤቶት ጋር ነውት አዳማ ያሉት?
0: ከባለቤቴ ጋር ነኝ። እዚህ እሷ ታማብኝ እያጣማንኩ ነው ያለሁት። በድንጋጤ ልጆች ያሳበት አመት ሴት ልጅ ሰንበት ተማሪ ነበረች። እሷም ስትሞትብኝ ወንድሜም ልጅ ነበረ፣ ዲያቆን ነው፣ ሰባኪ ነበር። 12ኛ ክፍል ነጥብ አቶ እሱም የጎረቤትም ልጅ በአንድ ቦታ ላይ ውድማ ሲወቁ ነው የፈጭዋቸው። ሬሳችንን እንደ ንፎ አንስተን ቀበርን። ሸሸን ከዛ ቦታ ምንናስክ ህዳር አንድ ቀን በዘን 2018 ህዳር አንድ ቀን እዛ እኛ ሸሸን። ከዛ ወደዚህ ያው እንዲ በየሰው ቤትን ሰው ላይ ተቀጥሬ ነው አሁን ስሚገበኝነት ተቀጥሬ እየተመስገን ዘን ቤት እንዲሁ በለእግዚአብሔር ያለ ሰጥቶኝ እዛች ዛቁጭ ልጅ እሷን እያስጣመንኩ ማያተኛ እየሰራሁን እያበላህ ልጆችን እየለመንኩ አንዳንድ ቦታ ላይ ሰጥቼ እነዛም ሰው ቤት እየሰሩ ነው ያሉት ልጆች። ምንም ነገር የለም። እሷን እያስጣመንኩ ያለ
1: ስንት ልጆች አሉት?
0: 8 ነበር፣ አንዷ ተቀነሰች።
1: ጥቃቱ ከተፈጸመባቸው ስፍራዎች አንዱ በሆነው በምስራቅ አርሲ ሽርካ ወረዳ ግንቦት 23 2018 ምሽት በአንድ ቤት ይኖሩ የነበሩ ሁለት የእህትማማች ልጆች በጥቃት አድራሾቹ ከተወሰዱ በኋላ ተገድለው መገኘታቸውን ስማቸው እንዳይገለጽ የጠየቁ የአካባቢው ነዋሪ ተናግረዋል። ጥቃቱ የተፈጸመበት የአርሲና ሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልሳ ባወጡት መግለጫም በምስራቅ አርሲ አገረ ስብከት 13 ኦርቶዶክሳውያን መገደላቸውን፣ ከ280 በላይ ምእመናን መፈናቀላቸውንና የ101 ዓመት ቤተ ክርስቲያን መቃጠሉን አመልክተዋል። የምስራቅ አርሲ ሀገረ ስብከት ስራ አስኪያጅ የአጥቂዎቹን ማንነትም ሆነ የጉዳቱን መጠን ለማወቅ ማጣራት ይሻል ሲሉ ለቢቢሲ ተናግረዋል።
2: በምርጫው ነው ብለን አንልም፣ በእምነት ነው ብለን አንልም፣ ልዩ ቡድን ነው፣ ሌላ ሰው ነው፣ ቁጭ መጠንም አንልም። ግን እርስ በርስ እዛ አካባቢ አብሮ መኖሩ ሰው ተቃሉ የሚል ኢንፎርሜሽን ያለው አሶሲሽን ይህንን ደግሞ ተጣርቶ ይመጣል በቅርብ ጊዜዎች ብዬን የምገምተው።
1: የአርሲ ዞን ኮሚኒኬሽን መምሪያ ኃላፊ አቶ ሶሪ ወጊ ለቢቢሲ አፋን ኦሮሞ በሰጡት አስተያየት በዞኑ በታጣቂዎች ተፈጽሟል ስለተባለው ጥቃት መረጃ እንደሌላቸውና እንደሚያጣሩ ተናግረዋል። የሁንቁሎ ዋቤ ወረዳ አስተዳዳሪ ሐሰን መሐመድም እንዲሁ ስለ ጉዳዩ ምንም መረጃ እንደሌላቸው ገልጸዋል። ስለ ጉዳዩ መረጃ ለመጠየቅ የእጅ ስልካቸው ላይ የደወልንላቸው የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ ስልክ ባለማንሳታቸው አስተያየታቸውን ማካተት አልቻልንም። የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ጅሬኛ አያናም ላቀረብንላቸው ጥያቄ ዘገባው እስከተጠናቀረበት ሰዓት ምላሽ አልሰጡም።
3: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ወደ አጫጭር ዜናዎቹ አልፋለሁ። ፕሬዝደንት ሩቶ በአሜሪካ ይቋቋማል የተባለውን የኢቦላ ሕክምና ማዕከል ሲደግፉ ፍርድ ቤት እግዱን አራዘመ። የኬንያው ፕሬዝደንት ዊሊያም ሩቶ ተቃውሞ የገጠመውን የኢቦላ ተጠርጣሪዎችን ለመለየት የሚያስችል ማዕከል ለማቋቋም ከአሜሪካ ጋር የተደረሰውን ስምምነት ቢደግፉም የሀገራቸው ፍርድ ቤት ግን በማዕከሉ ላይ የጣለውን እገዳ አራዝሟል። ሩሲያ በዩክሬን ከተሞች በፈጸመችው ጥቃት ቢያንስ 16 ሰዎች ተገደሉ። ሩሲያ በዩክሬን ዋና ከተሞች ባደረሰችው ጥቃት በትንሹ 16 ሰዎች እንደተገደሉና ብዙዎች እንደቆሰሉ ተገልጿል። ኢራን የጦር ሰራዊቷ ከጦርነቱ በኋላ የበለጠ መጠናከሩን ስትገልጽ፣ የእስራኤሉ ጠቅላይ ሚኒስትር ደግሞ የኢራን መንግስት ክፉኛ ተዳክሞ ሊወድቅ መቃረቡን ተናግረዋል። የኢራን ሰራዊት የተኩስ አቁም በተደረገበት ጊዜ በሁሉም መስክ ለውጊያ ዝግጁ የሚያደርጉ ስራዎችን ሲያከናውን መቆየቱን የአብዮታዊ ዘብ ቃል አቀባይ ገልጸዋል። ኔታንያሁ በበኩላቸው የኢራን መንግስት መሰረቱ መናጋቱንና መውደቁ የማይቀር መሆኑን በኤክስ ገጻቸው ላይ ጽፈዋል። የተባበሩት መንግስታት የጸጥታው ምክር ቤት በእስራኤልና እስራኤል የሊባኖስን ጥንታዊ አምባ ቢውፎርትን በቁጥጥር ስር ማዋሏን በተመለከተ ትናንት አስቸኳይ ውይይት አካሄደ። በተያያዘ ሄዝቦላ በእስራኤል ላይ ጥቃት ማድረሱን ለማቆም መስማማቱን ሊባኖስ ገልጻለች። እስራኤልም ባጸፋው በሊባኖስ መዲና ቤይሩት ጥቃት ላለመፈጸም መስማማቷ ተገልጿል። ዜናዎቻችን እነዚህ ናቸው። ኢራን ከተነገረው በላይ በአሜሪካ ወታደራዊ ተቋማት ላይ ከፍተኛ ጉዳት ማድረሷን ቢቢሲ አረጋገጠ። ተከታዩን ዘገባ እንከታተል።
4: ቢቢሲ ቬሪፋይ የተነተናቸውን የሳተላይት ምስሎችና ቪዲዮዎች መሰረት አድርጎ ቢቢሲ ፋ ያደረገው መረጃ ኢራን በአሜሪካ ላይ ጠንካራ ጡጫ እንዳሳረፈች አጋልጧል። ኢራን የአሜሪካና እስራኤል ጥቃቶችን ለመበቀል ባለፉት 3 ወራት በኢራቅና በሊባኖስ ያሉትን ጨምሮ በመካከለኛው ምስራቅ አገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችና የጋራ ወታደራዊ ተቋማትን ኢላማ ስታደርግ ነበር። በእነዚህ ጥቃቶቿ ዘመናዊ የአየር መከላከያ ስርዓቶችን፣ በአየር ላይ ነዳጅ የሚሞሉ አውሮፕላኖችንና ራዳሮችን በመምታት በሚሊዮኖች የሚቆጠር

ዶላር ውድመት አድርሳለች። የአሜሪካ የመከላከያ መስሪያ ቤት በመጻር ፔንታገን ኤፒክ ፊዮሪ ባለው ዘመቻ በኢራን ውስጥ ከ13000 በላይ ኢላማዎች መምታቱን ገልጿል። ይሁንና ፔንታገን የተመቱበትን ኢላማዎች ከመግለጽ ተቆጥቧል። ለአሜሪካ ዋነኛ የሳተላይት ምስሎች አቅራቢ የሆነው ፕላኔት የተባለው ተቋም የኢራንና በአብዛኛው የመካከለኛው ምስራቅ አካባቢዎችን የሚያሳዩ ምስሎችን ላልተወሰነ ጊዜ ላለማቅረብ ገደብ አስቀምጧል። ይህንንም በማድረግ ለቢቢሲ የግጭቱን የሳተላይት ትንተና ለመገደብ ጥረት አድርጓል። ኩባንያው ምስሎቹ በተቀናቃኝ ኃይሎች የአሜሪካ አጋሮችና የኔቶ አባላትን እንዲሁም ሲቪሎችን ኢላማ ለማድረግ ጥቅም ላይ እንዳይውል በሚል ነው የእግዳውን ትክክለኛነት የደገፈው። ቢቢሲ ቬሪፋይ በበኩሉ በኢራን ጥቃቶች ምክንያት በአሜሪካ ተቋማት ላይ የደረሱትን ጉዳቶች ለመተንተን ከሌሎች ዓለም አቀፍ የሳተላይት ምስል አቅራቢዎች የተገኙ ምስሎችን እንዲሁም ከፕላኔት ደግሞ ቆየት ያሉ ማነጻጸሪያ ምስሎችን ተጠቅ በኢራን ላይ ጉዳት የደረሰባቸው ወታደራዊ ተቋማት የሚገኙት በሳውዲ አረቢያ፣ በኤምሬትስ፣ በካታር፣ በኩዌት፣ በኢራቅ፣ በዮርዳኖስ፣ በባህሪንና በኦማን ነው። የጥቃት ኢላማ የሆኑት ማዕከላት ትክክለኛው አሃዝ ከፍተኛ ሊሆን የሚችል ቢሆንም አንዳንድ ተንታኞች ቁጥሩን እስከ 28 ያደርሱታል። ጉዳት ከደረሰባቸው ውድ ወታደራዊ መሳሪያዎች መካከል በአረብ ኤምሬትስ ውስጥ በሚገኙት አልሩዋይትስና አልሳድር አየር ኃይል ሰፈሮች ውስጥ እንዲሁም ዮርዳኖስ በሚገኘው ሙዋፋክ ሳልቲ አየር ኃይል ሰፈር ውስጥ የነበሩ እጅግ ዘመናዊ ጸረ ባሊስቲክ ሚሳኤል መከላከያ መሳሪያዎች ይገኙበታል። አሜሪካ በዓለም ዙሪያ በሚገኙ የጦር ሰፈሮች ውስጥ የተተከሉ 8 ታድ የሚባሉ የሚሳኤል መከላከያዎች ሲኖሯት እያንዳንዳቸውን ለማምረት $1 ቢሊዮን ያስወጣታል። እነዚህ የጸረ ሚሳኤል መከላከያዎች እያንዳንዳቸው 100 የሚሆኑ ወታደሮች ባለው ቡድን የሚንቀሳቀሱ ናቸው። በአንድ ዙር የሚተኩሷቸው ጸረ ሚሳኤሎች $12.7 ሚሊዮን ያስወጣሉ። የአየርላንድ ጦር ኃይሎች የቀድሞ አዛዥ ምክትል አድሚራል

0: ወታደሮች መኖሪያዎች መውደማቸውን ከሳተላይት ምስሎች ለመረዳት ተችሏል። በተጨማሪም ካምፕ አሪፍ ጃን በተባለው ወታደራዊ ሰፈር ውስጥ በሚገኝ የሳተላይት ግንኙነት መሳሪያ ላይ ከፍተኛ ውድመት መድረሱን የመከላከያ ደህንነት መረጃ ኩባንያ የሆነው የንስ ያገኘው መረጃ አሳይቷል። ጦርነቱ ከተጀመረበት የካቲት ወር አንስቶ F-15 እና F-35 ተዋጊ ጄቶችን 24 MQ-9 ሪፐር ድሮኖችን እንዲሁም A-10 አጥቂ አውሮፕላን ጨምሮ ቢያንስ 42 አውሮፕላኖች ወድመዋል ወይም ተጎድተዋል። የአሜሪካ ጦር ሰራዊት ከሚጠቀምባቸው ውድ የጦር መሳሪያዎች ጋር ሲነጻጸር ኢራን በመካከለኛው ምስራቅ በሚገኙ ኢላማዎች ላይ በፈጸመችው ጥቃት ርካሽና በቀላሉ የሚተኩ ድሮኖችን እንደተጠቀመች ተዘግቧል። የኢራን ጠቅላይ መሪ ሙጅዳብ ኻሚኒ የቀጠናው መሪትና ሀገራት ከዚህ በኋላ ለአሜሪካ ጦር ሰፈሮች መጠለያ ሆነው አያገለግሉም በማለት በአሜሪካ ጥቅሞች ላይ ጥቃት ማድረሳቸውን እንደሚቀጥሉ ዝተዋል።
1: አድማጮቻችን ስትከታተሉ የነበረው BBC አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። የዛሬውን በዚያ በቃን። ነገ በሌሎች ዘገባዎች እንገናኛለን። ጤና ይስጥልን።

0: qabeenyis barbaadaa'ee bataskaanni faa akka gubatee faa dubbatu.
1: Bakka waan akka naannoo keenya keessa hin jiran.
0: Ahaana keessan keessa hin mudanne.
1: Hin jiru aanaa keenya keessa gochaa akkana.
0: Tole tole aanolii sadi maqaadhaan isaanii kan shirkaas kan asakoo fi kan qolloo waabee maqaadhaan isaan tarii aanaa biraarraa wanti akkasii mudateera wanti dhageessan.
1: Kanaan hin beeku qaama isinii kenna irraa sirriitti adda baafadha.
0: Tole bu'aasan ulfaadhaa san.
2: የደወሉላቸው ደንበኛ ስልክ አይመልስም
3: ቢቢሲን ዋይሌላ ካና ያፈቹ ቡልቻ ጎድና አርሲ እትጋፈተማ ቡልቺን ሳፍ ነገኛ ጎድንቻ ቡልቺቶት አና ፊ ኮሙኒኬሽኒ ሞቱማ ናኑ ኦሮሚያራ ዴቢ አርጋቹ ፍረዲ ዴቢን ቢልብሉ ሲሚልኮፍነ ቢቢሲን ሆገና ቢሮ ቡልቺን ሳፍ ነገኛ ኦሮሚያ ኮሚሽነር አራርሳ መርዳሳት ቢልብሉስ ዴቢ አርጋቹ እንደንደኝ ቦደራ እትጋፈተማን ኮሙኒኬሽኒ ጎድና አርሲ ኦቦ ሶሪ ዋጊ አለላ ኢዳቶታን አጀቻራ ወቴ ረህመና ጀር ኡዴፈኖ አከን ቀምኔ ዋህለኮ አመዩታነትመን
0: ጉድናርሲ ኬሳ አናሌ ገራገራ ኬሰት ሽርካ ወርቆሎዋቤ ፊ አሳኮ ኬሰት አጀቻራ ወቱ ጅራቶ ተራ ኡዴፈኔ ነሞተ ገራገራ ዱብስኔ ኢሰረት ዴቢ ሞቱማ ዳበርባን ከናፊ ገረከሰን ደወለ
1: አጀቻ ማትራ ወተን
0: አከሳን ጀደንቲ ኢዳቶታ ሸኔውጂን ወለት ቡንሲ ቱሬ በተስካናስ ጉበኒ ነመሰጀሰኒ እደኒ ወሉማገለ ገረና መኩደ ሰዲቶ ጄፈመደን አኑ ለሰደን ከነ ከይሰጥ ቹን ማልቱቴ
1: አጋማቲ ወዴፈናማ ናከኒ ኩፈነዘቲ ወኒ ምንቴ ወዴፈኖ ጉቱ አጋማፈዴ ሲዴብሴ ወዩ ወኒ ጋወታኒ ወኒ ገማ ቀበተማ ነገን ጅሩአንቴ
0: አሃ ጋሩ ረኮንቱሬራ ሰቁበ ቀብዱ
1: ራኮን ትሩንቲ ትሩው ዳቡታ ነው ካራናጋቲን ስለምጨ ከኛ ጋር ቢስነ ይራ
0: ቶለ
1: ራኮን አትደኛ ተናሙላቴ ወን ማግኝስ ዮጅራቴሞ ኩልኩል ደሰደው ቺዴን ሰውዩ ለቀማት ራኮን አከሲኑ ቁና ምንጅሮ
0: ቶለ
1: ማን ኩልኩል ደሰጣማ አናሌ ተናቁና ምትከና ከይሰጥ ተዘማ ጣማ ይሮማ ከነት ማዛት ይራ ወን ዳውተ ምንጅሮ
0: ቶለ
1: ታና ፈደባ ፈደው ቺዴን ሰውዩ
0: dimma kana ratte okin rakon dala chusa wenni sin tigaba fami okin mosin brage injuru
1: injuru baba sa kasin to
0: tokoyu
1: baba dabu nang kulle
0: haye ayul fada obosore
3: anota godin arsi talelan yorawatu kun kandramiti idattoni warana blisuma oromo himanna ul fakata kana dura irratti kai wakachu ni adatama jedutti mode sawanga gababas nittim na kenya timormi american dukubsato taibola afwirtu adaba famu ijaruf qabdu mor muftasi famen namon la marasasan jefamu bbc no defate namota midaman kessa tokko nanno bufata qillensa like pia ba kamormi kun ittigage fama turet rasasan rukutame jename jira israeli fizbolan nuka sadabu fole galani siloli tu fejra israeli fizbolan kalora america tin warana dabu fudachu sani ipsanis kibali banos kesa tiloli tu fejra presidentin america donald trump gamalachu walina sawi sani fi gamalachu tin nuka sadabu na katasefu tasfam wali galani jirani jedan ኢራን ሁምኒ ወራና ሸ ደረንጭሙ ሂምተ እስራኤል ሞቱማን ኢራን ሁንዴን ራፈመ ጀቲ ኢራን ኤርገወራን ኤገሌ ሁምኒ ወራና እሸ ደረንጭሙ ዮፍሲቱ እስራኤል ገመሸቲ ሞቱማን ኢራን አካን ደደበ የሮ አማ ሁንዴን ሰራፈመ ጅራ ጀቲ ሁምኒ ወራና ኢራን ጉያ ዱካሰ ዳቡን ለብሰመ ራይገሌ ገማ ሁንዳን አካታ ወራናፍ ቆፒ ተውረት ዮፍጭም ሳጅራቹ ዱብሂማ ደግዶ ተወራክስ እስላሙማ ኢራን እፍሲጅራ ራሽያ ናሌላ ጉዳል ካናዳ ማጋሎታ ዩክሬን ረቲራ ወጥቴ ዮጥቃት ነሞን ሰጋል ዮድዋን ዱማዳን ካንቲባን ማጋላ ኪቭ ቪታሊ ክሊሽኪ ቺኮ አከጀራንቲ ገሞን ማንደንጀረኛ ጉጉዳ ማጋላቲ ከሰጠርገሙ ላማ ሐሌላሙፊ ነሞን ገሞን ረት ጅጅገ ጀለት ያፈኒ ይራቹ ኢብሰኒቲ ጅራን ሐሌላ ድሮኒ ዩክሬን ማንበርሙሳ ማጋላቶ አና ራሽያ ጀለ ጅርቱ ረት ገገስተ ጀራሜን በረቶኒ ደሚ ተኮዱ ሆርዶፌ ራሽያ ናሌላ ሃሎ በሁ ጭማ ከፉደት ቶርባን ተኮዱራ ዳደቴ ቱርቴ ወደ ስፖርት ቻምፒዮናን ፕሪሚየር ሊግ እንግሊዝ ይበረና አርሰናል በረድርጎሚ ዱፉፍ ተበቶታ ሃራ በርባዱ ኤገሌ ክለብቺ ከሮር አርቴታ ጉታፊን ጋፊታውስ ቦርንማውዝ ራ ኤሊ ጁኒየር ክሩፒፊ ጂፋታ አትሌቲኮ ካንቴ ጁሊያን አልቫሬዚ ከነን በርባዱ ከሳይ ክለብን ቻምፒዮናታ ወጋይታን አካ ረከቱ ደንደው አርሰናል ሊቨርፑል ራ ዋኑበቴ ፈካታ አሜሪካ ለኮፍስ ኤምባሲ ወነ ቪዛን ይተከነሙ አፍሪካ ከሳ ቀብዱ ገረ ዲግደማት ተከጥቀሲቱ ኢፕሲቴ ያከገባሳ አሶሺየትድ ፕሬስ ቲሮማ ዩናይትድ ስቴትስ ኤምባሲ ወኔ ፊቆንስላ ወንተ ጃጂል ቪዛ ይተከነሙ ሸንተማ ቀባ ኤምባሲ ሼፍ ኢንፊኔጅሮ አተምጣ ፍራውል በላይ
4: ሙርቴከነ ሚኒስቴር ዲማላ አሜሪካ ቱሙርቴሴ አከገባሳ አሶሺየትድ ፕሬስ ቲ ለሚሌብየ አላ ቪዛ ጋፈተን ካን ኢትከሱሜሱ ለኮፍስ ኤምባሲ ፊቆንስላ አከገዲ ጥቀሱ ያደሜራ ካናኒስ ዊርቱ ወንተ ጃጅሊ ቪዛ ኢትከነመን በከወን ሙራሰ ቆፈቲ አከከነሙ ምርታኤራ አከገባሰ ካናቲ አሜሪካን ኤምባሲ ወኒፊ ቆንስላውን ተጃጅሊ ቪዛ ኢትከነሙ ሸንተመታን አፍሪካ ከሳ ቀብዲ ካናስ ዲግደመቲ ገዲቡሱፊ ኤምባሲን አሜሪካ ፊንፊኔጅሩ ኤምባሲ ወን ዲግደመ ተጃጅሊ ቪዛ ኢትከነመን ከሳ ተቆዳ ካሮሪ ለኮፍሰ ዊርቱ ወንተ ጃጅሊ ቪዛ ኢትከነሙ ጥቀሱንኩን ካሮራ ቡልቺንስ ትራምፕ ነሞት አሜሪካ እርገዴ ማኒ ቦደ ሃየመጅሬኛ ጋፈተንቱ አቹፍ ቀብወጅን ካን ወልሲሙዳ ጀደሜራ ሚኒስቴር ዲማ አላ ሙርቴከነ ቶርቤ ደርቤ ካን ሙርቴ ሰዮቶ ጅማታ ደርቤ ዲፕሎማቶት አሜሪካፍ ወልገሂ ከራብልብላን ጎደሜን ኢብሰሙ አሶሺየትድ ፕሬስ መደንራ አርገቹን ኢብሱ ገባሴራ ሚኒስቴር ዲማ አላ ሙርቴከነ ቶርቤ ደርቤ ካን ሙርቴ ሰዮቶ ጅማታ ደርቤ ዲፕሎማቶት አሜሪካፍ ወልገሂ ከራብልብላን ጎደሜን ኢብሰሙ Associated Press maddenirra argachu ibsun gabasera murtekanan kanandura embassy one america tajajili visa ittikennamu lakofisa gadi tiqqachun embassy one digdama qofa kesetti tasifama associated press talaya kesu ministera dimala us ra american fed ejechun akagabasetti embassy nin us finfinnejru kanin tajajili visa us ittikennaman kesa tokkota e ittifufa biyonni online ethiopia kenya fi jibutinis wirtu tajajili visa us ittikennaman kesetti argamu ለሚሊየን ቢዮታ አፍሪካ ዩኤስኤንኡፍ ቪዛ ጋፈተን ተጃጅል ቪዛ ቢየሳኒ ትሂን ከነሙ ዮቴ ቢየብራ ተጃጅልች ኢትከነሙ እራ ጋፈቹ አከደንዳን ኢብሳዴምሲ ሃራን ሚኒስቴር ዲማአላ ቢየቲ ባሴኩን ኒአገርሲሳ ፕሬዝዳንት ትራምፕ አንጎት እርገጥፈኔ አስ ቢዮታ አፍሪካ ገራገራ እራ ኡግራ ቪዛ ካአኒሩ ፕሬዝዳንት ትራምፕ አንጎት እርገጥፈኔ አስ ቢዮታ አፍሪካ ገራገራ እራ ኡግራ ቪዛ ካአኒሩ ለኮፍሲ ኤምባሲ ወኒ ቪዛን ኢትከነሙ አከገዲ ጥቃቱ ጎቹን ቪዛ አሜሪካ አርገቹን ረክሳ አከተው ታሲሳ ጀደማጅራ
3: ወይተብዮን አፍሪካ ቴክኖሎጂ ወራና ቦደ ተፋፈየ ደማጅረንቲ አልጄሪያን ቲያራ አመያ ራሻ ሱ 74M ጀደሙ አርገተ ጀርቲ ቲያሪኩን አፍሪካ ገሉ እንደሜ ወራና አርዲቲ ረቲ ዲባ ከሚቀባታ ሐምዛ ሁሴን ራደገሱ
5: ጥያራከን አፍሪካ ከሳ ጀልቀብ አልጄሪያ ተርገጤ ሁምኒ ወራና አልጄሪያ ጥያራ ወራና ራሺያ ሐራፊ አመያዋ ተሱ 34M ጀደሙ ፈየደሙ የገሉን ድርጎሚን ደሜ ወራና አፍሪካ ከሰት ጭማጅራቹ ሙልሳ ጥንጠልቶኒ ደሜ ወራና ጥያሪ ወራና ኩን ራሺያ ራ አፍሪካ ገሉን አከዲመ ቢየቶኮ ቆፋትን ላለሙ ጀዱ ጨውም ሰተርሲሞ ደሜ ወራና ፊ ድርጎሚ ካብ አፍሪካ ፍኩቱ አርዲ አፍሪካ ታስፈሙ ፊ ከጉዳ ቀበጀዱ ኩኒስ ሰበብኒሳ ቢዮን ካኒስ ከናርገኒ ደሜ ወራና ሳኒ ጭምሱፍ ድርጎሚ ከሰገሉን ዋኒኖል ዋንቴ ፊያደ ጀዱ ከኑ ጥንጠልቶን ሃልኩን ድርጎሚ ጥያሮ ተወራና ሚሳይሎታ ፊ ድሮኒ ካብ አፍሪካ ፊ ጉቱማ አርዲ አፍሪካ ትጭምሰጀዱ የሮው አማራሽያን ካራት ያረሽ ሱ 34M ጀርሙ ከና አፍሪካ ከሰት ዲባ ሁምነ ወራና ሸጭም ሳጅርቲ ከሰቱ ቢዮተ ደሜን ወራና ኢሳኒ በልዲናን ሁምነ ቅልዴን ሳራቲርከቱ ከሰት ዲባን ኩን ይህድማት ቢዮተ ካብ አፍሪካ ደሜን ወራና ኢሳኒ አመያዋ ታይከነን አከ ሞሮኮ አልጄሪያ ፊ መስሪ ግዱ ጦላንቱም ማርገቹፍ ድርጉሚን ታስፈሙ ሰልጣንተው ቢዮን ኩንን ሁምነ ቅልዴን ሳ ደንዴቲ ሚሳኤላ ፊ ኢትሳይ ኢሳኒ አካንጭም ሰታጅሩ ጥየፈኖን ኢሳኒ ሃሌላው ፍራ ቆላቹ ረት ቆፎዞይን ታኔ ናና ወይሳኒ ቶላንቱማ ቀባቹዳ የሮ አማ መስሪን ጥያሮ ተወራና F16S ራፈል ሲፊ MiG-29S ጀደመን ቀብዲ ሞሮኮና ሞ ጥያር F16S ፎያቴ ቀብዲ አሞ USF እስራኤል ወሊን ሃሪሮ ወራና ጭማ ቀብዲ ኩና ሞ ቢዮን ካብ አፍሪካ ሃሪሮ ወራና ቢዮት አዱኛ ረት ሁምነ ወራናን በከመን ራሺያ ዩኤስ ወሊን ቶልፈቹ ሙልሳ ቢዮት አፍሪካ ከሳ ሙራስን ቆፍቲ ሜሻለ ወራና ካን አርገቹን አሞ አርዲቲ ከሰት ሶዳን ወራና ከሐማቱ ሳይ ሰጀዱ ጥንጠልቶን ይደሜከና Ethiopian amajji darbe wagga 90 hunde famu humna qillensa ishe wayta gabajettu tiyara Russia Su-30K jedamu agarsisaf dieste turte tiyara warana Su-35 jedamus qama agarsisa kanature German Global Firepower gabasisa barkumalamaf didemi jaba sekeset Ethiopia fi Eritrea irregudde san tiyara to warana Russian omiste kan